በሌላው ትከሻ ለመኖር አልሻ ለእስራኤል ከንስራ ልቆፍር ልሸከም ገበሬም ልሁን ወታደር ላገልግል አስፈላጊው መንገድ ኑሮዬ ላሻሽል መቺኔ ትርፍ ፈለግ